0: DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ሐሙስ ግንቦት 13 ቀን 2018 ዓ.ም ጤና ይስጥልኝ አድማጮች እንደምን አመሻችሁ። አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ሂሩት መለሰ ተረኛናት። ዜናውን የሚከተለው የዜና መጽሔት ምርጫ ቦርድ ያሰማራው የጸጥታ ሁኔታን የቃኙ ቡድን ያቀረበውን ውጤትና የፓርቲዎች አስተያየትን ያስቀድማል። በምርጫ 2018 የተቀዛቀዘው የኦፌኮ ተሳትፎ፣ የደቡብ ወሎ የምርጫ ካርዱ ዝግብ፣ ታግተው የነበሩ ከመቶ በላይ የፍንጫ ስኳር ፋብሪካ ጊዜያዊ ሰራተኞች መለቀቅ፣ የብሔራዊ ባንክ የ500 ሚሊዮን ዶላር ጨረታና የኑሮ ውድነት ስጋት፣ እንዲሁም አፍሪካ ሲዲሲ ኢቦላ አስቸኳይ የህብረተሰብ ጤና አደጋ ነው ማለቱን የሚያስቃኙ 6 ዘገባዎችን አካቷል። የለተ ሐሙስ ሳምንታዊ መሰናዶ የባህል መድረክ ኢትዮጵያዊነትን የምታቀነቅን ጋዜጠኛን እንግዳው አድርጓል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EEH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ሂሩት ተዘጋጅታለች። መልካም ቆይታ።
0: የDW ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን አስታወቀ። የፓርቲው ሊቀመንበር ዶክተር መራራ ጉዲና ፓርቲው የፖለቲካ ምህዳሩ እንዲሰፋና የእጩዎችን ደህንነት በማስጠበቅ ረገድ አስቻይ የምርጫ ሁኔታ እንዲኖር ለመንግስት ያቀረበው ጥያቄ አጥጋቢ ምላሽ ባለማግኘቱ የምርጫው ነጻና ፍትሃዊ ሂደት ጥያቄ በማጫሩ ተሳትፎ መቀዝቀዙን ለዶይቼ ቬለ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በክልሉ በ2018 ዓ.ም የትምህርት ዘመን ከታቀደው አንድ ወር ቀደም ብሎ እንደሚያበቃ አስታወቀ። የዚህ ምክንያቱ የበጀት ችግርና የመምህራን ደሞዝ አለመከፈል ነው ሲል የትምህርት ቢሮው ገልጿል። ባለፉት 3 ሳምንታት ኮንጎ ዲሞክራቲክ ሪፐብሊክ፣ ዩጋንዳ ወይም ደቡብ ሱዳን የነበሩ አሜሪካውያን ጠለቅ ላለ ምርመራ በዋሽንግተን ዳላስ አውሮፕላን ማረፊያ በኩል ብቻ ወደ ዩናይትድ ስቴትስ እንዲገቡ የአሜሪካን ውጭ ጉዳይ ሚኒስቴር መስሪያ ቤት አሳሰበ። ዜናው በዝርዝር። በምርጫ 2018 የሚወዳደረው የኦሮሞ ፌዴራላዊ ኮንግረስ በመጻሩ ኦፌኮ ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን የፓርቲው ሊቀመንበር ዶክተር መረራ ጉዲና ተናገሩ። ዶክተር መረራ ለዶይቼ ቬለ እንዳሉት ፓርቲው የፖለቲካ ምህዳሩ እንዲሰፋና የእጩዎችን ደህንነት በማስጠበቅ ረገድ አስቻይ የምርጫ ሁኔታ እንዲኖር ለመንግስት ጥያቄ አቅርቦ ነበር። ይሁንና ጥያቄያቸው አጥጋቢ ምላሽ ባለማግኘቱ የምርጫው ነጻና ፍትሃዊ ሂደት ጥያቄ በማጫሩ ተሳትፎ መቀዛቀዙን ለዶይቼ ቬለ ተናግረዋል።
3: በተለይ ሁለት መሰረታዊ አገሪቷ ጉዳዮች ዘላቂ ሰላምና መረጋጋት ይፈጥራል የሚል ግምት የለንም። ሁለተኛው የዲሞክራሲያዊ ስርዓት እንዲዋለድ ያግዛል የሚል ግምት የለንም። ስለዚህ በእነዚህ አይነት ሁኔታዎች ውስጥ የሚካሄድ ምርጫ ያው የሀገሪቱን ሕግ ለማክበር ያደረገው ተሳትፎ እንጂ ድሮ በምንሳተፍበት ደረጃ እና ሁኔታ እየተሳተፍን አይደለም። ድሮ ከ800 እስከ 1000 ነው እናስገባ የነበረው በእጩነት፣ ዘንድሮ 6 ብቻ ነው። 4 አዲስ አበባ እንትን፣ 1 ድሬዳዋ፣ 1 የሐረር ከተማ።
2: ዶክተር መረራ በአሁኑ ምርጫ የሚሳተፉ የተወዳዳሪዎቻቸው ቁጥር ኦፌኮ ከዚህ በፊት በተሳተፈባቸው የምርጫ ሂደቶች ካስመዘገባቸው ከ800 እስከ 1000 ከሚሆኑ እጩዎች ጋር ሲነጻጸር እጅግ አነስተኛ እንደሆነም ለዶይቼ ቬለ አስረድተዋል። ፕሮፌሰር መረራ በኦሮሚያ ውስጥ በስፋት ይደረጋል ያሉት የመንግስት ጸጥታ ኃይሎችና የኦነግ ታጣቂዎች ግጭት ለሚቀርቡት እጩዎች ደህንነት ዋስትና የሚሰጥ አውድ አለመፍጠሩ ከምክንያቶቹ ውስጥ መሆናቸውን ገልጸዋል። ከዚህ ሌላ ታዛቢዎችን በተፈለገ ልክ ለማሰማራት ተግዳሮትም በመሆኑና ምርጫ ቅስቀሳንም እንደ ልብ በመላው ክልሉ ተንቀሳቅሶ ማድረግ አስቸጋሪ መሆኑ ከምርጫው ተሳትፎ በእጅጉ እንዲወሰኑ ካደረጋቸው ዋና ዋና ምክንያቶች መካከል እንደሆኑም ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በክልሉ የ2018 ዓ.ም የትምህርት ዘመን ከታቀደው አንድ ወር ቀደም ብሎ እንደሚያበቃ አስታወቀ። የቢሮ ኃላፊ ዶክተር ኪሮስ ጉሽ የፌደራል መንግስት የበጀት ድልድልና የነዳጅ አቅርቦቶችን አለመላኩ በክልሉ የመምህራን ደሞዝ በወቅቱና በአግባቡ መክፈል የማይቻል አድርጎታል ሲሉ መናገራቸው ተዘግቧል። የክልሉ የትምህርት ቢሮ ለትግራይ ክልል መገናኛ ብዙሃን መግለጫ መስጠቱን ለዶች ቨለ የተናገረው በመቀሌ ነዋሪ የሆነው ጋዜጠኛ ሙልጌታ አጽባ በትግራይ ክልል የሚገኙ የመንግስትና የግል ትምህርት ቤቶች የ2018 ዓ.ም የትምህርት ዘመን ግንቦት 30 እንዲያበቃ መወሰኑን ገልጿል። የትምህርት ቢሮው ለዚህ ምክንያት ያለው የበጀት ችግርና የመምህራን ደሞዝ አለማግኘት መሆኑን ጋዜጠኛ ሙልጌታ አጽባ ለዶች ቨለ ተናግሯል።
4: ምክንያት ብሎ የገለጸው የክልሉ ትምህርት ቢሮ አንደኛ የፌደራል መንግስት በጀት እየላከ ስላልሆነ ትምህርት ቤቶች ደሞዝ አይከፈላቸውም አስተማሪዎች። ስለዚህ ትምህርት ቤቶች አስተማሪዎች ትምህርት ቤት ለቀው እየወጡ ስለሆነ ትምህርት ቤቶች እየዘጉ ነው። ቀጣይ ወር ደግሞ እንድንነጋገርበት ከአስተማሪዎች ጋር እንዴት እንስራ የሚለውን እንድንነጋገርበት የሚል ነው።
2: ጋዜጠኛ ሙልጌታ እንዳለው ወላጆች ልጆቻቸውን ትምህርት ቤት የሚያደርሱበት ነዳጅ ባለማግኘታቸው የግል ትምህርት ቤቶችም እንዲሁ ግንቦት 30 ቀን እንዲዘጉ ተወስኗል። ለ12ኛ ክፍል ማጠቃለያ ፈተና ግን እንደ ሌሎች ክልሎች ሁሉ በትግራይ ክልልም ተማሪዎች በተመሳሳይ ቀን ለፈተና እንደሚቀመጡ ተገልጿል። ይሁንና መግለጫውን የሰሙ የክልሉ ነዋሪዎች ትምህርት ቤቶች ከአንድ ወር አስቀድሞ እንዲዘጉ የተወሰነው ምናልባት በትግራይ ክልልና በፌደራል መንግስት መካከል ጦርነት ሊቀሰቀስ ይችላል በሚል ስጋት ሊሆን ይችላል ማለታቸውን ጋዜጠኛው ለዶች ቨለ ገልጿል። ይህ ዶች ቨለ DW ነው። ከኮንጎና አጎራባች ሀገራት ወደ አሜሪካን የሚመለሱ ዜጎች በዋሽንግተን ዳላስ አውሮፕላን ማረፊያ በኩል ብቻ እንዲገቡ አሜሪካን አሳሰበች። ባለፉት 3 ሳምንታት ኮንጎ ዲሞክራቲክ ሪፐብሊክ፣ ዩጋንዳ ወይንም ደቡብ ሱዳን የነበሩ አሜሪካውያን ጠለቅ ላለ ምርመራ በዋሽንግተን ዳላስ አውሮፕላን ማረፊያ በኩል ብቻ ወደ ዩናይትድ ስቴትስ እንዲገቡ የአሜሪካን ውጭ ጉዳይ ሚኒስቴር መስሪያ ቤት አሳስቧል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል እንዲሁም የጉምሩክና የድንበር ጥበቃ መስሪያ ቤቶች በኢቦላ ወረርሽኝ ምክንያት በዳላስ አውሮፕላን ማረፊያ ጠለቅ ያለ ምርመራ በማካሄድ ላይ እንደሆኑ ሮይተርስ የዜና ወኪል ዘግቧል። በትናንትናው ዕለት ከፓሪስ ወደ ዩናይትድ ስቴትስ ወደ ዴትሮይት ይበር የነበረ አንድ የመንገደኞች አውሮፕላን ከኮንጎ ዲሞክራሲያዊት ሪፐብሊክ የመጣ አንድ መንገደኛ በስተት በማሳፈሩ ወደ ሞንትሪያል እንዲሄድ ተደርጎ ነበር። የአሜሪካን የበሽታዎች መቆጣጠሪያና መከላከያ መስሪያ ቤት በዩናይትድ ስቴትስ የኢቦላ ስርጭትን ለመከላከል ባለፉት ሳምንታት ኮንጎና ደቡብ ሱዳን የነበሩ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ ማገዱን በዚህ ሳምንት ሰኞ አስታውቋል። የኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ቡድን በኢቦላ ወረርሽኝ ምክንያት ለዓለም እግር ኳስ ዋንጫ በኪንሻሳ ዩጋንዳ የሚያደርገውን ዝግጅት ለመሰረዝ መገደዱን የቡድኑ ቃል አቀባይ አስታወቁ። ቃል አቀባዩ እንዳሉት ከዚያ ይልቅ ቡድኑ ዝግጅቱን በቤልጅየም እንደሚቀጥል ተናግረዋል። በካናዳ በሜክሲኮና በዩናይትድ ስቴትስ ለሚካሄደው የዓለም እግር ኳስ ዋንጫ ለደጋፊዎቹ ክፍት እንዲሆን የታሰበው ቡድኑ በኪንሻሳ የሚያካሄደው ልምምድ እንዲሁም በመጪው ሰኞ የሀገሪቱ መሪ ፊሊክስ ቺሴኬዲ በተገኙበት ሊካሄድ ታቅዶ የነበረው የሽኝት ስነ ስርዓትም የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ መስሪያ ቤት በመጻሩ CDC ባወጣው የጉዞ ገደብ ምክንያት እንዲቀየሩ ተደርጓል። መስሪያ ቤቱ ከጉዟቸው አስቀድሞ ባሉት 21 ቀናት በኮንጎ ዲሞክራቲክ ሪፐብሊክ ወይም በደቡብ ሱዳን የነበሩ የዩናይትድ ስቴትስ ፓስፖርት የሌላቸው ሰዎች ወደ አሜሪካን እንዳይገቡ ይከለክላል። የኮንጎ ቡድን የዩናይትድ ስቴትስ እንዲገባ እንዲፈቀድለት ቢያንስ ሐሙስ ሀገሪቱን ለቆ ይወጣል። በቅዱ መሰረት ቡድኑ በጎርጎሮሳዊ ሰኔ 10 ወይንም ሰኔ 11 ዩናይትድ ስቴትስ ለመግባት አቅዷል። የኮንጎ ቡድን በመጪው የዓለም ዋንጫ ለመጀመሪያው ጨዋታ ሂውስተን ውስጥ ከፖርቱጋል ጋር ይገጥማል። በኮንጎ ዲሞክራሲያዊት ሪፐብሊክ የተከሰተው የኢቦላ ወረርሽኝ M23 የተባለው የአማጺ ቡድን በተቆጣጠረው በደቡብ ኪቩ መሰራጨቱን የቡድኑ ቃል አቀባይ ዛሬ ተናግረዋል። የጀርመን መራሄ መንግስት ፍሪድሪሽ ሜርስ ዩክሬን የአውሮፓ ህብረት ተባባሪ አባል እንድትሆን ሐሳብ አቀረቡ። ሜርስ ለህብረቱ መሪዎች በጻፉት ደብዳቤ ዩክሬን የህብረቱ ሙሉ አባል ሳትሆንና ድምጽ የመስጠት መብትም ሳይኖራት ከህብረቱ ጋር በአስቸኳይ እንድትዋሃድ ከህብረቱ ተቋማትም ጋር ይበልጥ እንድትቀራረብ ጠይቀዋል። ሜርስ ዩክሬን በልዩ ሁኔታ ውስጥ የምትገኝ እንደ ሀገር አሁን ጦርነት ውስጥ ያለችና የህብረቱ አባል ለመሆንም በሂደት ላይ የምትገኝ ሀገር መሆኗን ለዚህ ሐሳባቸው እንደ መከራከሪያ አቅርበዋል። ከዚህ ሌላ ሜርስ ያቀረቡት ሐሳብ የአሜሪካን ፕሬዝዳንት ዶናልድ ትራምፕ የጀመሯቸውን የሰላም ውይይቶች ለማመቻቸት እንዲሁም የአውሮፓ ህብረት አባል ሀገራት የህብረቱን የጋራ መከላከያ አንቀጽ ለዩክሬንም ጥቅም ላይ እንዲውል ባላቸው የፖለቲካ ቁርጠኝነት ጭምር ለመርዳት ያለመ መሆኑ ተዘግቧል። ሜርስ በደብዳቤያቸው እንደገለጹት ለዩክሬን ተግባራዊ እንዲሆን ጠየቁት ይህ ልዩ ደረጃ በሩሲያ ወረራ ለተፈጸመባት ለዩክሬንና ዜጎቿ በአስቸኳይ የሚያስፈልጋቸው መሆኑን ጠንካራ ፖለቲካዊ ምልክት ያስተላልፋል። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን አስታወቀ። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በክልሉ የ2018 ዓ.ም የትምህርት ዘመን ከታቀደው አንድ ወር ቀደም ብሎ እንደሚያበቃ አስታወቀ። ባለፉት 3 ሳምንታት ኮንጎ ዲሞክራቲክ ሪፐብሊክ፣ ዩጋንዳ ወይንም ደቡብ ሱዳን የነበሩ አሜሪካውያን ጠለቅ ላለ ምርመራ በዋሽንግተን ዳላስ አውሮፕላን ማረፊያ በኩል ብቻ ወደ ዩናይትድ ስቴትስ እንዲገቡ የአሜሪካን ውጭ ጉዳይ ሚኒስቴር አሳሰበ። ዜናው በዚሁ አበቃ።
1: ለዓለም ዜናው ጥንቅር ሂሩትን አመሰግናለሁ።
0: የዜና መጽሔት
1: ስድስት ርዕሰ ጉዳዮችን አካቷል። የዜና መጽሔት አድማጮች፣ ቀዳሚው ምርጫ ቦርድ ያሰማራው የጸጥታ ሁኔታን የቃኘው ቡድን ያቀረበውን ውጤትና የፓርቲዎች አስተያየት ይዟል። ምርጫ የሚካሄድባቸውን ቦታዎች የጸጥታ ሁኔታ እንዲቃኝ በብሔራዊ ምርጫ ቦርድ የተሰማራው ቡድን በአብዛኛዎቹ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩን እንዳረጋገጠ ቦርዱ አሳውቋል። ይህም በሚመለከት ያነጋገርናቸው ሁለት የፖለቲካ ድርጅቶች ውጤቱን አልተቀበሉትም። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
5: የኢትዮጵያ ብሔራዊ ምርጫ ቦርድ 11 ቀናት ለቀሩት ጠቅላላ ምርጫ በሚደረግባቸው አካባቢዎች ያለውን ተጨባጭ የጸጥታ ሁኔታና የፖለቲካ ምህዳር እንዲከታተልና ውጤቱንም እንዲያቀርብ መጋቢት 28 ያሰማራው ቡድን ውጤቱን ግንቦት 6 ቀን 2018 ዓመተ ምህረት ለቦርዱ ይፋ አድርጓል። በአብዛኛዎቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩ የተረጋገጠ መሆኑን ግኝቱ አመልክቷል። እንዲያም ሆኖ ግን አሁንም ትኩረት የሚሹ ያላቸው ስፍራዎች መኖራቸው ተገልጿል። የኢትዮጵያ የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢ ሰለሞን አየለ ይህንን ቦርዱ ያከናወነውን ተግባር የሚመሰገን ነው ብለውታል።
6: ምርጫ ቦርድ አሁን ያካሄደው ነገር በጣም እጅግ የሚመሰገን።
5: የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢ ምርጫ ቦርድ ለጸጥታ ቅኝት ያሰማራው ቡድን ተግባሩ የሚመሰገን ነው ያሉት ስራው ከዚህ በፊት ያልነበረ መሆኑን በመጥቀስ ነው።
6: አንዳንድ ቦታዎች ላይ እንደ ማድረግ አይቻልም ብለ የጠበቃቸው ቦታ ላይ ማድረግ እንደሚቻል ጭምር የቀረቡ አሉ። ኦልሞስት እንግዲህ አበየ ጊዜው ይቀያየራል። ዛሬ መልካም ነው ያልከው ነገር ነገ ላይሆን ይችላል። ነገር ግን ምን ይፈልጋል? ያንን ጉዳይ የበለጠ ውጤታማ እንዲሆን ድጋፍ አግኝትሉ ተጠናክሮ መቀጠል አለበት የሚል ላይ ነው ሪከመንድ ያደረግ ነው። እኛ የአስቻይ ሁኔታውን ጥሩ ሆኖ እንዲቀጥል በእነዚህ ይደረጋል የተባሉ ቦታዎችም እስከ መጨረሻው ድረስ ጥሩ ሆኖ የተሳካ ምርጫ ማድረግ እንዲቻል ድጋፍ ክትትል ያስፈልጋል። ይሄ ኮሚቴ አሁንም ተከታታይ ግምገማዎችን ማድረግ አለበት። ምርጫ ቦርድም ያንን ተከትሎ በትኩረት መስራት መቻል አለበት የሚል ነገር ነው ያስቀመጥነው።
5: የፖለቲካ ምህዳሩንም ሆነ የጸጥታውን ሁኔታ የሚያጠናው ቡድን የተሰማራ ሰሞን ያነጋገርናቸው ፓርቲዎች ጉዳዩን ተስፋ የሚጥሉበት እንደሆነ ነግረውን ነበር። ሌላው ዛሬ ያነጋገርናቸው የኦፌኮ ምክትል ሊቀመንበር ሙላቱ ገምታ ግን ፓርቲያቸው ስለተዋቀረው ቡድን እንኳን እውቅና እንደሌለውና ግብዣም እንዳልቀረበላቸው ነግረውናል።
7: በየቦ ቦታው ውከት አለ፣ ሰዎች ይታገታሉ፣ ይሞታሉ። አንድ ቦታ ላይ ሰላም አለ ስትል ትንሽ ቆይቶ ደግሞ ሰላሙ ይደፈርሳል። ከአሁን በፊትም ያው አስቻይ ጉዳይ ነው፣ ምንም ችግር የለም፣ ምርጫ ማካሄድ ይቻላል ነው። እኛ ደግሞ ምርጫ ማካሄድ ጦር ሰራዊት ቆሞ ሳይሆን የሰከለ ከቦታ ወደ ቦታ መዛወር ህዝብ በሚችል አይነት ነገር መሆን አለበት ብለን ነው። እንግዲህ በህዳር ወር 2018 ላይ የዛን ጊዜ ኮሚቴ ቢፈጠር ኖሮ በቀላሉ እንትን እንላለን። አሁን የፈጠሩት ኮሚቴ አናቅም። ተሳተፉ ብልን ኖሮ ይህንን ምን ልናጣራው እንችል ነበረ። እንግዲህ የት የት ቦታ እንደሄዱ ምን ምን እንደጠየቁ እነማን ናቸው አጣሪዎቹ ግልጽ ሊሆን ይገባል።
5: በደቡብና በቤንሻንጉል ጉሙዝ ክልሎች የተንቀሳቀሰው ይህ የቅኝት ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ዘገባ ማውጣቱን፣ በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ኃይል 97% በላይ አስቻይ ሁኔታ አለ በሚል የቀረበውን ዘገባ የተዛባና አሳሳች ያለው ትብብር ለኢትዮጵያ አንድነት በአማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ በቀር ለምርጫ አስቻይ ሁኔታ የለም ሲል ደምድሟል። ኦሮሚያ ክልል ከፊል ወይም በዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን ሲልም የሁለቱን ክልሎች የጥናት ውጤት ውድቅ አድርጎታል። ህብር ኢትዮጵያም ተመሳሳይ አቋም እንደያዘ ሊቀመንበሩ አቶ ግርማ በቀለ ዛሬ ለዶቼ ቬለ ተናግረዋል።
8: የሰላም ሁኔታ ባልተረጋጋበት ሁኔታ ውስጥ በውጪ በትጥቅ ትግል ላይ ያሉት ጋር መነጋገርና ሰላም ማስፈን ባልተቻለበት ሁኔታ ውስጥ ምርጫ ማድረግ ይስሙላ ነው ብለን አሳውቀናል። እና ይሄ ባልሆነበት የሚደረግ ምርጫ ነፃ እና ተአማኒ ሊሆን አይችልም የሚል እና እንዲሻሻል የጠየቅነው ባልተመለሰበት ነው ወደ ምርጫ የገባ ነው። እንግዲህ ይሄ በሆነበት ከቅርብ ጊዜ በፊት ሌሎቹ ጋር አሁን የተባለው አይነት 90-80 የተባለበት ክልሎች ነበሩ። አማራ ክልል ግን 50-50 ነው። 50ው አስቻይ ሁኔታ የለም፣ 50ው ደግሞ 20ው በጣም የማይቻል ሁኔታ፣ 30ው ቢጫ ነው ተብሎ ባለበት ይሄም ልክ አይደለም ብለን በገመገምንበት አሁን 97% የሚል ነገር ተነግሯል። ይሄንን በሚመለከት ኮሚቴዎችን በሚዋቀሩበት ጊዜ የነበረው አካሄድ ሁሉ ጥያቄ ውስጥ የሚያስገባ ነው። አሁን የመጣውንም ሪፖርት የምንቀበለው አለመሆኑን እና እንዲሁ ይህንን በኮሚቴ ስም እንዶርስ ለማድረግ የተካሄደበት ነው ብለን ነው የምንረዳው።
5: ቀናቶች ለቀሩት የኢትዮጵያ ጠቅላላ ምርጫ የፖለቲካ ድርጅቶች ቅስቀሳም የመገናኛ ብዙሃን ክርክሮችንም እያደረጉ ነው። ምርጫ ለማድረግ ካርድ የወሰደ ሁሉ እንዲመርጥ፣ ምርጫው ሰላማዊ እንዲሆን ደግሞ የጸጥታና የደህንነት ተቋማት ገለልተኛ ሆነው ኃላፊነታቸውን እንዲወጡ ጥሪ እየቀረበ ነው። በዚህ ሁሉ መሃል ግን በትግራይ ክልልና አወዛጋቢ በሚባሉ አካባቢዎች ይህን መሳዩ እንቅስቃሴ እየተከናወነ አይደለም። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
1: በደቡብ ወሎ ዞን መቅደላ ወረዳ የጸጥታ ችግር ባለባቸውና በታጣቂዎች በተያዙ ቀበሌዎች ውስጥ ገዢው ፓርቲ በህገወጥ መንገድ የምርጫ ካርድ እያደለ ነው ሲሉ የወሎ ዲሞክራሲያዊ ፓርቲ ወዴፓና የነጻነትና እኩልነት ፓርቲ ቅሬታቸውን አሰሙ። ፓርቲዎቹ የመራጮች ምዝገባ ጊዜ ካለፈ በኋላ ነዋሪዎች በሌሉበትና ሳያውቁ በስማቸው ካርድ እየተዘጋጀ መከማቸቱን በመጥቀስ ጉዳዩን ለፓርቲዎች የጋራ ምክር ቤት ማቅረባቸውን ገልጸዋል። ኢሳያስ ገለው።
9: በደቡብ ወሎ ዞን መቅደላ ወረዳ የምርጫ ክልል ለምርጫ ውድድር አመቻሉንና በታጣቂዎች የተያዙ ቀበሌዎች ባሉበት ሁኔታ በህገ ወጥ መልኩ የምርጫ ካርድ ወጥቷል ሲሉ የወሎ ዲሞክራሲያዊ ፓርቲና ነጻነት ለእኩልነት ነፓ ቅሬታቸውን አሰሙ። በወረዳው የወሎ ዲሞክራሲያዊ ፓርቲ ተወካይና የህዝብ ተወካዮች ምክር ቤት እጩ የሆኑት አቶ ናስራዲን እንድሪስ የምርጫ ካርድ የማውጫ ጊዜው ቢጠናቀቅም አሁንም ድረስ በገዢው ፓርቲ በኩል ሰዎች በሌሉበት በስማቸው ምርጫ ካርድ እየተዘጋጀ ነው ይላሉ።
10: በካርድ አወጣት ዙሪያ ላይ ካርድ አወጣት ላይ በሁሉም ወረዳ በሚባል መልኩ ለው ነው የሚያቀርቡት። እንደ መቅደላ ግን ያው ታማኝ የሆነ እኛም በጋራ ምክር ቤት ያወራንበት ምርጫ ቦርድ የሰብሳቢው እውቅና የሌለው በሴፍቲኔት እና በጤና መድኅን ሰዎች በማያውቁበት ሁኔታ ካርድ እንደወጣ ነው። ካርዱም ወስዶ ሰዎቹ እጅ እንዳልደርስ ሲል ነው እስካሁን ድረስ ማለት ነው።
9: በጉዳዩ ላይ አስተያየታቸውን የሰጡት የነጻነትና እኩልነት ፓርቲ የደቡብ ወሎ ዞን አደረጃጀት ኃላፊና በመቅደላ ወረዳ የህዝብ ተወካዮች ምክር ቤት እጩ አቶ በረህዲን ጥላሁን በመቅደላ ወረዳ በገዢው ፓርቲ ምርጫ ካርድ ካርድ ተከማችቷል ሲሉም ይከሳሉ።
11: ገዢው ፓርቲ ዝም ብሎ በኪስ ያለ የምርጫ ካርድ ያለዋል፣ እሱ ዝም ብሎ ምርጫ ቦርድ ባለመዘገብባቸው የምርጫ ጣቢያዎች ላይ ዝም ብሎ እየረጩ እንደሆነ ኮንክሪት የሆነ መረጃ አለን። እሱ አንዱ ሄዳክ ነው።
9: የት አካባቢ ነው?
11: ለምሳሌ አሁን እኛ አካባቢ ላይ ይሄ ጽንፈኛ ኃይል የምንለው የያዛቸው አካባቢዎች አሉ እና እነሱ አካባቢዎች ላይ በብዛት ወደ 6-5 የምርጫ ጣቢያዎች ራሱ ዝም ብለው እየረጩ ነው። አሁን መከላከያው ሲያስለቅቅ እነሱ ገብተው ዝም ብለው ይሰጣሉ። የምርጫ ካርድ የመሰጫው ጊዜ አልቋል። ዝም ብለው ግን እያዳረሱ ነው። ለማዳበሪያም ለሴፍትነትም የመጣውን ሰው እየሰጡ እንደሆነ መረጃው አለ።
9: በአሁኑ ወቅት የጸጥታ ችግር ያለባቸው አካባቢዎች ነዋሪዎች ቀደም ብለው ምርጫ ካርድ ባያወጡም አሁን ላይ በስማቸው እየወጣላቸው ነው ሲሉ የወዴፓው ተወካይ አቶ ነስረዲን እንድሪስ ይናገራሉ።
10: አሁን ላይ መንግስት ያልተቆጣጠራቸው በፋኖ አካላት ስር የሆኑ ቀበሌዎች ሁሉ የምርጫ ጣቢያ ተሰጥቷቸዋል። በምርጫ ቦርድ የወተት የሚባለው አካባቢ ደጃ፣ አሶል፣ ሌላ ዶቃ፣ እንዲሁም ደግሞ ገዳም፣ እንደገና ሜታ ሜዳ የሚባል ዋርካዬ፣ ጨርቅ፣ ደፈር፣ ምንጋሽ፣ ባዙራ የሚባለው አካባቢም የተወሰነ ፓርት ላይ መንግስት ቢቆጣጠርም ዋናውን ቦታ ሁሉንም ያካተቱበትና በርካታ የምርጫ ጣቢያዎች ያሉበት ሁኔታ ነው። እነዚህ መንግስት አልተቆጣጠራቸውም፣ ፋንዶ ገባ ወጣ የሚልባቸው ናቸው። ምንም የተረጋጋ ሰላም የለም አይደለም ምርጫ ለማድረግ። እነዚህ ደግሞ ምንም ካርድ የወሰደ ሰው የላቸው፣ ካርድ አልወሰዱም፣ ወጥቶላቸዋል። ግን ነው
9: የደህንነት ስጋት እንዳለባቸው የገለጹት የነጻነትና እኩልነት ፓርቲ ተወካይ ከቦታ ቦታ መንቀሳቀስ እንደተቸገሩ ይገልጻሉ።
11: ከጸጥታ ችግር ጋር በተያያዘን በራሳችን ራሱ መንቀሳቀስ ያልቻልንባቸው አካባቢዎች አሉ። ለቅስቀሳ እዛው ከተማዋ ላይ ራሱ መንቀሳቀስ አልቻልም። እነዚህ ነገሮች አሉ። ብቻ ግን ከባድ ነው። ምን መሰለ፣ አሁን እኛ ድፍረቱም አላገኘንም። ሰላም አይደለችም ኖርማሊ ማለት። አሁን ወጣ ብለህ ለምሳሌ ከዚህ ሲትሄድ እኛ አሁን አብዛኛውን ደሴ ነው የምንኖረው። ለምሳሌ መጡ ተብሎ ሊጠብቁ ይችላሉ እና ይሄ አፍሬድም ስላለብን እኛ ወደዛ መሄድ እንትንም አላልንም።
9: በጉዳዩ ዙሪያ አስተያየታቸውን ለዶቸቨል ያጋሩት የወሎ ዲሞክራሲያዊ ፓርቲ የደቡብ ወሎ ዞን ተወካይ የሆኑት አቶ መሐመድ የሱፍ ጉዳዩን ለፓርቲዎች የጋራ ምክር ቤት አቅርበናል፣ ከዚያም መፍትሄ እንጠብቃለን ይላሉ።
12: ፍትሃዊ ካልሆነ በነገራችን ላይ እኛ እስከ ማግለል ነው፣ ለህዝብ አሳውቀን ማለት ነው፣ እስከ ማግለል ነው የምንደርሰው። እኛ ህዝብን ጠብቀን ነው የምንሄደው። አሁን ለምርጫ ቦርድ የምናደርሳ መጀመሪያ እኛ አሁን እስቲ ብንጠብቅ ብዬ ነው። እዛ የጋራ ምክር ቤት አለ አይደለም? የወረዳ የጋራ ምክር ቤቱ የሚሰጠውን ውሳኔ ለመስማን አሁን ውሳኔ
9: በፓርቲዎቹ ቅሬታ ዙሪያ ምላሽ እንዲሰጡን የመቅደላ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ ለሆኑት አቶ ተስፋዬ ወዶኝ ስልክ በመደወልና መልእክት በመላክ ብንጠይቅም እርሳቸው ግን ምላሽ አልሰጡም። በደቡብ ወሎ ዞን በ7ኛው ሀገር አቀፍ ምርጫ የሚሳተፉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት ሻምበል ደምሌ በበኩላቸው ጉዳዩን ገዢው ፓርቲ ባለበት እንወያይበታለን ብለዋል።
13: ገዢው ፓርቲ ስብሰባ እየጠራ ነው፣ ገና አልወሰንም። በውይይት ተወያይተን ብንነግርህ ይሻል። ቅሬታ ቀርቧል። በቃ ቅሬታውን ደግሞ ተሰብስበን ተወያይተን የደረስንበት ነገር እነግርሃለሁ።
9: ለዶቼ ቬለ ዘገባ ኢሳያስ ገላው።
1: ከጥቂት ቀናት በኋላ ሊካሄድ ጊዜ በተቆረጠለት የኢትዮጵያ 7ኛው ምርጫ ገዢው ብልጽግና ፓርቲና በርካታ ተቃዋሚ የፖለቲካ ድርጅቶች የምረጡ እንቅስቃሴ እያደረጉ ነው። በምርጫው ከኦሮሞ ነጻነት ግንባር ኦነጋ በኦሮሚያ ክልል ቁልፍ የገዢው ፓርቲ ተቀናቃኝ ይሆናል ተብሎ የተጠበቀው የኦሮሞ ፌዴራላዊ ኮንግረስ በአጭሩ ኦፌኮ ተሳትፎ በእጅጉ ተቀዛቅዞ መታየት ግን አነጋጋሪ ሆኗል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና እንደሚሉት በዘንድሮ ምርጫው ፓርቲያቸው እጅግ በተወሰነ መጠን ብቻ የተሳተፈው በምርጫው አስቻይ አውድ ባለመኖሩ ነው። ከአዲስ አበባ ስዩም ጌቱ ዘገባ አለው።
14: በዘንድሮ ምርጫ በተለይም በኦሮሚያ ክልል ለገዢው ፓርቲ አማራጭ ሆኖ በመቅረብ ሰፊ ተሳትፎ እያደረገ የሚገኘው በኢትዮጵያ የምርጫ ታሪክ የመጀመሪያውን ተሳትፎ እያደረገ የሚገኘው የኦሮሞ ነጻነት ግንባር ኦኔግ በመገናኛ ብዙሃንና በአደባባይ በሚደረጉ የምርጫ ቅስቀሳዎች በሰፊ ተሳትፎን እያደረገ ይገኛል። በአንጻሩ ግን በሰላማዊ የፖለቲካ እንቅስቃሴውና በምርጫ ተሳትፎም ሰፊ ልምድ እንደነበረው የሚነገርለት ሌላው ማህበራዊ መሰረቱን በክልሉ ላይ ያደረገው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በዘንድሮ ምርጫ እጅግ የተወሰነ ተሳትፎ ብቻ እያደረገ ይገኛል። ይህንኑን የፓርቲውን እጅግ የተቀዛቀዘ ተሳትፎን በማስመልከት ዶች ቬሌ ለኦፌኮ ሊቀመንበር ፕሮፌሰር መረራ ጉድና ጥያቄ አቅርቦላቸዋል። እንደ ፕሮፌሰር መረራ አስተያየትም ፓርቲው የፖለቲካ ምህዳሩ እንዲሰፋና የእጩዎችን ደህንነት በማስጠበቁ ረገድ አስቻይ የምርጫ ሁኔታ እንዲኖር ፓርቲያቸው ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ የምርጫው ነጻና ፍትሐዊ ሂደት ጥያቄም በማጫሩ በምርጫው እጅግ የተቀዛቀዘ ተሳትፎ ሊኖራቸው ችሏል።
3: በተለይ ሁለት መሰረታዊ የአገሪቷ ጉዳዮች ዘላቂ ሰላም እና መረጋጋት ይፈጥራል የሚል ግምት የለንም። ሁለተኛው የዲሞክራሲያዊ ስርዓት እንዲዋለድ ያግዛል የሚል ግምት የለንም። ስለዚህ በእነዚህ አይነት ሁኔታዎች ውስጥ የሚካሄድ ምርጫ ያው የሀገሪቱን ሕግ ለማክበር ያደረገው ተሳትፎ እንጂ ድሮ በምንሳተፍበት ደረጃ እና ሁኔታ እየተሳተፍን አይደለም። ድሮ ከስምንት መቶ እስከ አንድ ሺህ ነው እናስገባ የነበረው በጭነት፣ ዘንድሮ ስድስት ብቻ ነው። አራት አዲስ አበባ እንትን አንድ ድሬዳዋ፣ አንድ የሐረር ከተማ።
14: ፕሮፌሰር መረራ በኦሮሚያ ውስጥ በስፋት ይደረጋል ያሉት የመንግስት ጸጥታ ኃይሎችና የኦኔግ ኦነሴ ታጣቂዎች ግጭት ለሚቀርቡት እጩዎቹ ደህንነት ዋስትና የሚሰጥ አውድ አለመፍጠሩ ታዛቢዎችን በተፈለገ ልክ ለማሰማራት ተግዳሮትም በመሆኑና ምርጫ ቅስቀሳንም እንደ ልብ በመላው ክልሉ ተንቀሳቅሶ ማድረግ አስቸጋሪ መሆኑ ከምርጫው ተሳትፎ በእጅጉ እንዲወሰኑ ከዋና ዋና ምክንያቶቹ እንደሆኑ አስረድተዋል። ይሁንና ኦፌኮ ሰፊ ተግዳሮት ባነሳበት ክልል የኦሮሞ ነጻነት ግንባር ኦኔግ በክልሉ አንዱ የገዢው ፓርቲ ተገዳዳሪ ሆኖ ሰፊ ተሳትፎ እያደረገ ይገኛል። ኦፌኮ በአስቸጋሪ ሁኔታም ቢሆን በምርጫው በስፋት ከመሳተፍ ያገደው ውስጣዊ ተግዳሮት ገጥሞት ይሆን የተባሉት ፕሮፌሰር መረራ
3: አስቸጋሪ ሁኔታ በተለይ በምርጫ ጉዳይ አጋጥሞን አይደለም፣ የድርጅቱ የውስጥ ጉዳይ ለአባሎቻችን ለተወዳዳሪዎቹ ብዙ ለማናካፍበት ጨዋታ ምን ዋስትና አለ? ማዕከላዊ ኮሚቴ አመራሩ ሰብስበን ግንደት እናድርግ የሚሉት ታጣቂዎችም በአብዛኛው ኦሮሚያ እየተንቀሳቀሱ ምርጫ ውስጥ በማይገቡበት ሁኔታ እኛ ብቻችን መንግስትና እነሱ መሀል ገብተን ብዙ ለማናጠርፎ ህዝቡንም ሆነ አባሎቻችንን ለአደጋ ለአለማጋረጥ እነዚህ እርምጃዎች ወስደናል።
14: የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛ ጠቅላላ ምርጫ የሚካሄድባቸው አካባቢዎችን የጸጥታ ሁኔታ በተመለከተ በአረንጓዴ በቢጫና በቀይ የተፈረጀ የጸጥታ ሁኔታን የሚያሳይ መረጃ ላይ ተመስርተው መጋቢት 28 ቀን 2018 ዓ.ም በአካባቢዎቹ ላይ ያለውን ተጨባጭ የጸጥታ ሁኔታና የፖለቲካ ምህዳር ክትትል አድርገው ሪፖርት የሚያቀርብ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከቦርዱ የተውጣጡ የክትትል ቡድን አዋቅሮ ስምሪት ከሰጠ በኋላ ቡድኑ ዳሰሳዊ ጥናቱን አጠናቆ ሰሞኑን ባቀረበው ሪፖርት በአብዛኛዎቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩን አረጋግጠው አሁንም ትኩረት የሚሹ ቦታዎች ግን መኖራቸውን ጠቁመዋል። ከዚህ አኳያ ኦፌኮ ከምርጫው ራሱን በወሰነበት መንገድ ይጸጸት ይሆን ተብለው የተጠየቁት ፕሮፌሰር መረራ
3: ዋና ከተማ ወጥተን እኮ በብዙ አካባቢዎች ህዝባችን እንዴት እንደሚኖር ለምርጫ አይቀርና ለሌሎቹ ይታወቃል። ሁለት ሳምንት በኋላ እኮ ይታያል። እንዲሁም ብንሳሳት ጥሩ ነው። ነገ የኢትዮጵያ ህዝብ ሰላምና መረጋጋት ቢያገኝ እኛም የህዝቡ አካል ስለሆን ደስታውን አንችልም። መንግስትም ሆነ የሚሳተፉ የፖለቲካ ፓርቲዎች ይህንን ያድርጉና ያሳዩ።
14: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የኢትዮጵያ ብሔራዊ ባንክ ሰሞኑን ይፋ ያደረገው ልዩ የውጭ ምንዛሪ ጨረታ በፋይናንስ ዘርፉ ላይ ከፍተኛ መነቃቃትና በሌላ ጎኑ ደግሞ ድንጋጤ ፈጥሯል። ዶች ቨለ ያነጋገራቸው የባንክ ባለሙያ ይህ የዶላር ዋጋ ማሻቀብ በቀጥታ ወደ እያንዳንዱ ማዕድ መምጣቱ አይቀሬ ነው ይላሉ። ሀና ደምሴ ከአዲስ አበባ ዝርዝር ዘገባ አላት።
15: ባንኩ ለሽያጭ ካቀረበው 500 ሚሊዮን የአሜሪካን ዶላር ባሻገር የንግድ ባንኮች የጠየቁት አጠቃላይ የገንዘብ መጠን በእጥፍ ጨምሮ 1 ቢሊዮን ደርሷል። በዚህ ምክንያት የአንድ ዶላር አማካይ ዋጋ ወደ 159 ብር ከ98 ሳንቲም ከፍ ብሏል። ባለፈው የካቲት ወር ላይ ብሔራዊ ባንክ ተመሳሳይ ዶላር ለገበያ ባቀረበበት ወቅት ባንኮች የጠየቁት የአሜሪካን ዶላር መጠን ከቀረበው በታች ነበር፣ 455 ሚሊዮን ዶላር ብቻ። በወቅቱ የአንድ ዶላር የምንዛሪ ዋጋ 153 ብር አካባቢ በመሆኑ ገበያው ተረጋግቶ መቆየቱ ለወትሮ በሀገሪቱ ይታይ የነበረውን የዶላር እጥረት ሊቀርፈው ነው የሚል ግምትና ተስፋ በብዙዎች ተሰጥቶት ነበር። ነገር ግን ሰሞኑን የታየው ሁኔታ ሙሉ ለሙሉ ተቃራኒ ነው። በጨረታው ላይ ከተሳተፉት 32 ባንኮች መካከል በከፍተኛ ፉክክር ዶላር ለመግዛት የቻሉት 14 የንግድ ባንኮች ብቻ ናቸው። ባለፉት አራት ወራት ማለትም በየካቲትና በግንቦት ወራት መካከል የዶላር ፍላጎት በድንገት ማሻቀቡ ምክንያቱ ምንድን ነው ስል የራሚስ ባንክ ምክትል ስራ ፈጻሚ የሆኑትን አቶ ከድር አባስን አናግሬያቸው ነበር።
16: ያው ፍላጎትና አቅርቦት መሀል ያለው ነገር ክፍተት እስካለ ድረስ ዋጋ ይጨምራል። ትልቁ ነገር እዚህ ጋር ዋጋው ፍሲዋዩ ከፍ በሚልበት ሰዓት አት ኤንድ ኦፍ ዘ ዴይ ተጎጂም የሆነው ላስት ከንሱመሩ ነው። ከዛ አኳያ ይህንን ኮንትሮሊንግ ሜጀርመንቱን በደንብ ማየት ይፈልጋል። ስቦ ትናንት አይተሻል፣ 160 አካባቢ ነው። ሲግኒፊካንት ነው። ሶስት ብር አካባቢ።
15: ምክትል ስራ አስፈጻሚው ገበያውን ለማረጋጋት ከምናስገባው ምርት ይልቅ የሚላከው ምርት ላይ መበርታት አለብን ሲሉ ተናግረዋል።
16: እኛ ኤክስፖርቱ ኢንካሬጅ ማድረግ ነው። ፎሬን ከረንሲ ኤርኒንጉ ነው በደንብ እየተሰራ ነው ያለው። ከዲማንዱ አኳያ አብሮ የማስቻል ስራ በደንብ መስራት ይፈልጋል። አሁን እኛም ቅድሚያ ሰጥተን የፋይናንሲንግ ስኬማችንን ፓሪቲ ኤክስፖርት ላይ በደንብ ከሰራን ጀኔሬሽኑ ካለ ምናልባት አቅርቦትና ፍላጎት መሃል ያለውን ነገር በተወሰነ መልኩ ማጥበብ ይቻላል።
15: የዶላር ዋጋ ጭማሪ ወላፈን በቀጥታ ያንዳንዱ ቤት መምጣቱ አይቀሬ ነው። ኳን ዘንቦብሽ እንዲያውጥ የዛነሽ እንደሚባለው በሚቀጥሉት ሳምንታት ውስጥ ወደ ሀገር ውስጥ የሚገቡት እቃዎች በተለይም የምግብ ዘይቶች፣ የህክምና መድኃኒቶች፣ አልባሳትና የኤሌክትሮኒክስ እቃዎች ላይ የዋጋ ጭማሪ መታየቱ አይቀሬ ነው። ነጋዴዎችም ያላቸው አማራጭ ከውጭ ያስገቡትን እቃ በውድ መሸጥ እንደሆነ ይናገራሉ።
17: የቆዩ እቃዎች ላይም ጭማሪ ይኖራል። ምክንያቱም አዳዲስ እቃዎች ዋጋ ጨምረን ስለምናመጣቸው የቆዩትን ጨምረን ካልሸጥን ምንም ማዋጭነት ኖሮ አይችልም። በዛ ላይ ደግሞ የታክስ አለባት አለ፣ ግብር የሚመጣብን የሚቆረጥብን ስላለ እሱን ታሳቢ አድርገን ጨምረን በሚመጣበት ዋጋ ነው የምንሸጠው።
15: በሀገሪቱ ላይ የታየ ያለውን የኑሮ ውድነት ጫና ለመቋቋም ህብረተሰቡ የዕለት ተዕለት የወጪ እቅዱን በብልሃትና በጥንቃቄ ማስተካከል የሚኖርበት ወሳኝ ወቅት ላይ ይገኛል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
18: ባለፈው እሁድ ግንቦት 9 ቀን 2018 ዓ.ም ምረት በሆሮ ጉዱሩ ወለጋ ዞን ሱሉላ ፍንጫ ወረዳ ውስጥ በሚገኘው የፍንጫ ስኳር ፋብሪካ አገዳ ተክል ስራ ላይ እንዳሉ በታጠቁ ኃይሎች መታገታቸው የተገለጸው ከመቶ በላይ ሰራተኞች ተለቀቁ። በፋብሪካው ሴክሽን ኤፍ በሚባለው ቦታ ላይ በአገዳ ተክል ስራ ላይ ተሰማርተው የነበሩት እነዚህ ጊዜያዊ ሰራተኞች ከፖለቲካም ሆነ የትጥቅ እንቅስቃሴ ጋር ምንም ግንኙነት ያልነበራቸው እንደሆኑ ታግተው ከተለቀቁት መካከል አስተያየታቸውን ለዶይቼ ቬለ የሰጡት ተናግረዋል። የወረዳው አስተዳዳሪ አቶ ፋንታሁን ታዬ ጉዳዩን አጣርተው ምላሽ እንደሚሰጡ ቢገልጹም በተደጋጋሚ ስልክ ቢደወልላቸውም ስልካቸውን ባለማንሳታቸው መረጃ ማግኘት አልተቻለም። ካሶሳ ነጋሳ ደሳለኝ ዘገባ አለው።
19: በመቶ ሺዎች የሚቆጠር ኩንታል ስኳር በአመት የሚያመርተው የፍንጫ ስኳር ፋብሪካ ከ2015 ዓ.ም ወዲህ ከታጣቂዎች እንቅስቃሴ ጋር በተገናኘ እንቅፋት ገጥሞት ቆይቷል። ሆኖም ፋብሪካው ጥገናዎችን በማከናወን መደበኛው ስራ ላይ እንደሚገኝ ከዚህ ቀደም አመልክቷል። ታግቶ ነበር የተባሉት የፋብሪካው ጊዜያዊ ሰራተኞችም ለፋብሪካው ስኳር ምርት ያግዛል የተባለ የአገዳ ተከላ ስራ ላይ እንደነበሩ ተገልጿል። ከዋናው ፋብሪካ በ17 ኪሎ ሜትር ርቀት ላይ በሚገኘው የአገዳ ተከላ ስራ ላይ ነበሩና ድምጻቸው እንዲቀየር የተጠየቁ አንድ ነዋሪ ባለፈው እሁድ ታጥቆ የነበሩ ግለሰቦች አገዳ ተከላ ላይ የነበሩ ሰራተኞችን በሙሉ ይዞ መሄዳቸውን ጠቁመዋል። በአካባቢው በሚታወቀው ነሼ በሚባል ቦታ እንደወሰዷቸው ገልጸው የታገቱ ሰራተኞች ሰኞ ምሽት ከአራት ሰዓት ገደማ ጀምሮ መለቀቃቸውን አክለዋል።
20: ለስራ ወደ ሴክሽን ኤፍ ወይ ደግሞ ቪሌጅ ኢ ሴክሽን ኤፍ የሚባል ቦታ አለ። ከዋናው ፋብሪካ ወደ 17 ኪሎ ሜትር የሚሆን አገዳ ተከላ ነው የሚሰሩ ሰራተኞቹ። እዛ ከሚተክሉበት ቦታ ላይ በታጠቁት ኃይሎች ተወስዶ በጣም ርቀት ባለው ቦታ ላይ ተወሰዱ ወደ ነሼ የሚባል ቦታ። እዛ ላይ ለቢያንስ ወደ 28 ሰዓት ነው የቆዩት። ከ24 ሰዓት አልፎ ከቆዩ በኋላ በሰላም ተለቋል። አሁን ወደ ቤተሰቦቻቸው ገብቷል። ምንም አይነት እንቅስቃሴ አይኖርም ካሁን በኋላ በሚል ሂዱና ንገሩ፣ ይህንን ደግሞ አስረግጣችሁ ንገሩ ተብለናል። እንደዛ ነው። ግን የደረሰብን ጉዳት ምንም አይነት የለም።
19: አስተያየታቸውን የሰጡን አንድ ታግቶ የነበረው የፋብሪካ ጊዜያዊ ሰራተኛ ደግሞ ከዚህ ቀደም በፋብሪካ ይዞታ ላይ በህገወጥ መንገድ እርሻ ያርሱ የነበሩ ግለሰቦች የወረዳው አስተዳደር ሲሰሩበት የነበረውን ከ30 በላይ የቁም እንስሳት መያዙን ተከትሎ ታጣቂዎቹ ሰራተኞችን ማገታቸውን አብራርተዋል። ግለሰቦቹ ንብረታቸው እስኪመለስ በፋብሪካው ማሳ ላይ ስራ መስራት አትችሉም የሚል ማስፈራሪያ ለሰራተኞቹ ሲያሰሙ እንደነበር ገልጸው 135 የሚደርሱ አገዳ ተከላ ላይ የነበሩና በማሳ ጥበቃ ላይ የነበሩ ጊዜያዊ ሰራተኞች በሙሉ መለቀቃቸውንም አመልክተዋል። በህገ ወጥ እርሻ ላይ የተሰማሩ ግለሰቦች በአህዮች ነበር እርሻ ያርሱ የነበረው። 30 የሚደርሱት ከእነዚህ ግለሰቦች ተወስዶ ነበር። እነሱም ካልሰጣችሁን ሰራተኞችን አንለቃቸውም፣ አገዳም እናቃጥላለን እያሉ ነበር። በአጋጣሚ ደግሞ ሁሉም 135 ሰው ተለቀዋል። የታገቱትም በጉልበት ስራ የሚተዳደሩ ሲሆኑ ህዝቡም ወጥቶ እንዲለቀቁ ጠይቀዋል። ሌላው ታግቶ የነበረው ሰራተኛ እንደተናገሩት ታጣቂዎቹ ከማሳ ወስዷቸው ረጅም ርቀት ከተጓዙ በኋላ ከዚህ ቀደም በአካባቢው በህገ ወጥ እርሻ ላይ የተሰማሩ ግለሰቦች የተወሰዱባቸው ንብረቶች እንዲመለሱ ለማድረግና ለመደራደሪያነት እንዳገቷቸው ጠቁመዋል። ስምንት ሰዓት አካባቢ ታጣቂዎች ወሰዱን። ነሼ ወደሚባል ቦታ 24 ሰዓት በላይ አቆዩን። ከዛ በኋላ ለቀቁን። በምሽት ነው ወደ ቤታችን የገባ ነው። የደረሰብን ነገር የለም።
4: ነገር ግን አንድ ሰው ተደብድቧል። ከዛ ውጪ በሰላም ነው የገባነው። ስለ ጉዳዩ ማብራሪያ ለመጠየቅ ወደ ፋብሪካ ዋና ስራ አስኪያጅ አቶ መንግስቱ በተደጋጋሚ ስልክ ብንደውልም ተፈቃደኛ ሳይሆኑ ቀርተዋል። ፋብሪካው የሚገኝበት የሱሉላ ፊንጫ የተባለ ወረዳ ዋና አስተዳዳሪ የሆኑት አቶ ፋንታውን ታዬ በተደጋጋሚ ስልክ ብንደውልላቸውም ስልካቸውን ባለማንሳታቸው ሀሳባቸውን ማካተት አልተቻለም። ለዲደብሊው ዘገባ ነገሰ ደሰለኝ ከአሶሳ።
18: የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በኮንጎ ዲሞክራሲያዊት ሪፐብሊክና በዩጋንዳ የተከሰተውን የኢቦላ ተዋሲ አስቸኳይ አህጉራዊ የህብረተሰብ ጤና አደጋ ነው በማለት አውጇል። የዩጋንዳ መንግስት ቃል አቀባይ አላን ካሱጃ ለዶች በለ እንደተናገሩት በሽታው አህጉራዊ የህብረተሰብ ጤና አደጋ በሚል መታወጁ ለመከላከሉ ስራ የሚሰጠውን ትኩረት ይጨምራል። ሀገራቸው ዩጋንዳና ኮንጎ የተዋሲውን ስርጭት ለመቆጣጠር በጋራ እየሰሩ መሆኑንም ቃል አቀባዩ አስታውቀዋል። የዩጋንዳን መንግስት ቃል አቀባይ አላን ካሱጃን በስልክ ያነጋገራቸው እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ ልኮልናል።
21: እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2007 እና በ2008 በተከሰተው ወረርሽኝ ወቅት የዚህ ቫይረስ ዝርያ መጀመሪያ በተለየባት የዩጋንዳ ግዛት ስም ቡንዲ ቡጆ ተብሎ የተሰየመው የኢቦላ ዝርያ በተለይ በኮንጎ ዲሞክራሲያዊት ሪፐብሊክ፣ በዩጋንዳና በሌሎችም የአካባቢው ሀገራት ስጋት ሆኖ ቀጥሏል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ሰሞኑን ባወጣው መግለጫ እንዳስታወቀው በሽታውን አህጉራዊ የህብረተሰብ ጤና አደጋ በማለት አውጇል። የበሽታው ስርጭት በዚህ ደረጃ መፈረጁ ድርጅቱ ምላሾችን እንዲመራና እንዲያስተባብር ኃላፊነት እንደሚሰጠው መግለጫው አመልክቷል። እስካሁን የተለያዩ ባለሙያዎችን በስፍራዎቹ ማሰማራቱንም አፍሪካ ሲዲሲ አስታውቋል። የዩጋንዳ መንግስት ቃል አቀባይ አላን ካሱጃ ለዶይቼ ቬለ እንደተናገሩት በሽታው አህጉራዊ የህብረተሰብ ጤና አደጋ በሚል መታወጁ ለመከላከሉ ስራ የሚሰጠውን ትኩረት ይጨምራል።
22: I can say that it obviously underscores the seriousness of the outbreak.
21: የህብረተሰብ ጤና አደጋ በሚል መታወጁ የበሽታውን መከሰት አሳሳቢነት እንደሚያሳይ መናገር ይችላል። የበለጠ አህጉራዊ ቅንጅት ንቃትና ፈጣን ምላሽን አስፈላጊነት ያሳያል። ችግሩ ከመከሰቱ በፊት የመከላከልና ጉዳቱን የመቀነስ አካሄድ ነው እና በርግጥም ሁሉም ሀገራት ንቁና ዝግጁ ሆነው መቆየታቸውን ለማረጋገጥ ያለመ ነው። እንደምታውቀው ዩጋንዳ ኢቦላን የመቆጣጠር ልምድ አላት። ሁኔታው በተቻለ ፍጥነትና በተቻለ ብቃት በቁጥጥር ስር እንዲውል ከአካባቢያዊና ዓለም አቀፍ አጋሮች ጋር መስራታችንን እንቀጥላለን። የአሁኑ የኢቦላ ቫይረስ ሰሞኑን በመጀመሪያ የተከሰተው ከፍተኛ የንግድ እንቅስቃሴ በሚደረግባት የኮንጎ ዲሞክራሲያዊት ሪፐብሊክ ግዛት ኢቱሪ ነው። ግዛቷ ከዩጋንዳ ጋር የምትዋሰን መሆኗና ከፍተኛ የሰዎች እንቅስቃሴ መኖሩ ታዲያ ቫይረሱ ወደ ጎረቤት ሀገር እንዲዛመት ምክንያት ሆነ። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ያለው የዓለም ጤና ድርጅት መረጃ እንደሚያመለክተው በቫይረሱ እንደተያዙ የተጠረጠሩ ሰዎች ቁጥር 600 ደርሷል። 139 ሰዎች ደግሞ በዚህ ምክንያት ህይወታቸው እንዳለፈ ይጠረጠራል። በቫይረሱ መያዛቸው በትክክል የተረጋገጠው ደግሞ 51 ናቸው። ቫይረሱ እንዳለባቸውም ሆነ ህይወታቸው እንዳለፈ ከተጠረጠሩት ሰዎች ሁሉም በሚባል ደረጃ ከኮንጎ ዲሞክራሲያዊት ሪፐብሊክ ናቸው። ወደ ኮንጎ ተጉዘው የተመለሱ ሁለት ሰዎች ቫይረሱ እንዳለባቸው መረጋገጡን ደግሞ ዩጋንዳ አስታውቃለች። ካሱጃ እንደሚሉት ሁለቱ ሀገራት ቫይረሱን ለመቆጣጠር በጋራ እየሰሩ ነው። የሁለቱ ሀገራት መሪዎች በጉዳዩ ላይ ተነጋግረዋል። በሁለቱ አዋሳይ ግዛቶች የሚገኙ የጤና ባለሙያዎች ማለትም በድንበር አካባቢ ባሉት አጎራባች ግዛቶች የሚገኙት የጤና ባለሙያዎች ስለዚህ ጉዳይ እየተነጋገሩ ነው። ስለዚህ አሁን በሁለቱም በኩል ባሉት ባለሙያዎች መካከል በርካታ ግንኙነቶች እየተካሄዱ ነው። በፖለቲካ አመራሮች ደረጃም ሁኔታው በቁጥጥር ስር እንዲውል ለማድረግ ውይይቶች አሉ። የአፍሪካ ሲዲሲ መግለጫ በድንበር አካባቢ ያለው ሰፊ የሰዎች እንቅስቃሴ፣ ከማዕድን ልማት ጋር የተያያዘው የሰዎች ዝውውርና ችግሩ በተከሰተባቸው አካባቢዎች ያለው የጸጥታ ሁኔታ የበለጠ ስርጭት እንዳያስከትል ያለውን ስጋት ጠቁሟል። ቫይረሱ የተከሰተባቸው አካባቢዎች ለሩዋንዳና ለደቡብ ሱዳን ያላቸው ቅርበትም አሳሳቢ መሆኑን አመልክቷል። የዩጋንዳ መንግስት ቃል አቀባይ እንደሚሉት በአዋሳኝ አካባቢዎችና በአውሮፕላን ማረፊያዎች ጭምር የክትትል ስራ እየተሰራ ነው። ዓለም በጣም ትንሽና የተሳሰረ ሆኗል። ነገር ግን አሁን ባለበት ደረጃ የቫይረሱ አደጋ በከፍተኛ ክትትልና የዝግጁነት ስራዎች ሊገታ ይችላል በሚለው ላይ ያተኮርን ነው። እየወሰድናቸው ያሉት እርምጃዎች ቀደም ሲል እንደጠቀስኩት የጤና ክትትልን ማጠናከርንና በአውሮፕላን ጣቢያዎች የጤና ቁጥጥር ማድረግን ያካትታሉ። ዩናይትድ ስቴትስ ባለፉት 21 ቀናት ወደ ኮንጎ ዲሞክራሲያዊት ሪፐብሊክና ዩጋንዳ እንደዚሁም ከኢቱሪ ግዛት ጋር ወደምትዋሰነው ደቡብ ሱዳን ተጉዘው የነበሩ የውጭ ዜጎች ወደ አገሯ እንዳይገቡ ጊዜያዊ እገዳ ጥላለች። ለዲ ደብሊው እስክንድር ፍሬው ከአዲስ አበባ።
18: አድማጮች በዚሁ ስድስት ርዕሰ ጉዳዮችን የቃኘው የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶች በለ የሚተላለፈውን የአንድሳት ስርጭት ነው። ወደ ሳምንታዊ መሰናዶ ነው የምናልፈው አሁን። ቀደም ሲል እንደተገለጸው የምሽቱ የባህል መድረክ ስለ ኢትዮጵያ አንድነት በመስበክ የምትታወቅ ጋዜጠኛ ሳሊሳዊት ባይነሳኝ ይመርን እንግዳው አድርጓል። ለዝግጅቱ አዜብ ታደሰ።
0: የባህል መድረክ
2: እኔ እንግዲህ የመንግስት ሚዲያ ውስጥ ሆኜ ስንነካቸው የሚቆረቆራቸው እንግዲህ ለአንድ ሀገር ለአንድ ሚዲያ እየሰራን ራሱ የሚጎረብጣቸው ለኢትዮጵያ ስቲ የሚያንዘረዝራቸው አንድነቷ ስቲ የሚከፋቸው ሰዎች አሉ።
6: በጋዜጠኝነት ሞያ ፋና ብሮድካስቲንግ ወደ 8 አመት ገደማ አገልግላለች። በቅርቡ በማህበራዊ መገናኛ ዘዴዎች በተለይ በህብረተሰብ ዘንድ የሚሰሙ እንከኖችን ማለትም ህጸጾችን ነቅሳ አውጥታ በመተለቃቸው ትምህርት አዘል ቪዲዮዎቿ ታዋቂነትን እያተረፈች ነው። ጋዜጠኛ ሳልሳዊት ባይነሳኝ ይመር ሳልሳዊት በቪዲዮ የምታሰራጫቸው መልእክቶች አንድነትን፣ ሰላምን፣ መደጋገፍን፣ ኢትዮጵያዊነትን ብሎም የኢትዮጵያ ታሪክን የያዙ ናቸው። የማህበራዊ መገናኛ ዘዴዎች ዝግጅቷን የሚከታተሉ ሳልሳዊት ምርር ያለ የአገር ፍቅር ከእውቀት ጋር ያቀናጃት ለጥራዝ ነጠቆች ቅስም መስበሪያ፣ ለእውነተኛ ዜጎች ደግሞ አንጀት የሚያርስ ኩራት የምትሰጥ እባክሽ ሳልሳዊት አትጥፊብን ሲሉ አስተያየት ይጽፉላታል። ይህንኑ የተሰጧትን አስተያየቶች ሳታይ የቀረች አይመስልም። በቅርቡ በሰፊው በሁሉም አይነት የማህበራዊ መገናኛ ዘዴዎች ዝግጅቶቿን ለማሰራጨት ዝግጅቷን እያጠናቀቀች መሆኗን ተናግራለች። ይህንኑ ይዘን ጋዜጠኛ ሳልሳዊትን በዶቼ ቬለ በእንግድነት ለማቅረብ ፈልገን ጥያቄ ስናቀርብላት አላንገራገረችም። በደስታ ብላ ቀጠሮ ሰጥታ በቀጠሮዋ ተገኘች። እንዴት ይህንን ታሪክ አዘል ዝግጅቶች የምታያቸውን ግድፈቶች የምታረሚበት ዝግጅት ለማሰራጨት ወሰንሽ ስንል ጠይቀናታል።
2: እንግዲህ እንደ ያው ትመለከቻለሽ ኮንተንቶች ምን አይነት ኮንተንቶች ናቸው፣ ሰዎች ምንድነው የሚሰሩት የሚለውን አንደኛ እመለከታለሁ። ምክንያቱም ከባድ ኢሹ ነው፣ ምንም ወዳጃት ነው አታፈሪበትም። በጣም የሚያሳዝን ሁኔታ፣ ሁሉም ሰው እንድታስደስችው እሱ የሚፈልገውን የሆነ ነገር ብቻ እንድትነግሪለት ይፈልጋል። ትንሽ ከባድ ነው። ግን እንደ ጋዜጠኝነት እኔ እንግዲህ የመንግስት ሚዲያ ውስጥ ሆኜ ስንነካቸው የሚቆረቁራቸው እንግዲህ ለአንድ ሀገር ለአንድ ሚዲያ እየሰራን ራሱ የሚጎረብጣቸው ለኢትዮጵያ ስቲ የሚያንዘረዝራቸው አንድነቷ ስቲ የሚከፋቸው ሰዎች አሉ እና ኤዲቶሩ ያሉ ያሳልፈውም ተቆርጦ ተፈልጦ ይወድቃል ምናምን እና እነዚህን በነበረኝ የስምንት ዓመት የጋዜጠኝነት ቆይታ የመዘገብኩ ይዛቸው ነበር። የትኞቹ ኤሪያዎች እንደማይደፈሩ፣ ለምን እንደዛ እንደሆነ። ስለዚህ ደግሞ ታሪክ ኢንትረስትም እያደረብኝ በጣም ስለመጣ እኔ ባክግራውንድ ምንም ጆርናሊዝም ነው ሌላ ነገር አይደለም፣ ግን እንደ ሀገር ወዳድ የምላቸውን በሀገር አንድነት የሚያምኑ በእንግሊዝም በሲያየው በምኑም በምኑም እንደው እጃቸው ያልተጠመዘዘ ምሁራንና የታሪክ ጸሐፍቶችን አየሽ። ታሪክም ራሱ ለማንበብ ለስቶች ለኢትዮጵያ ለመረዳት የተጻፈው ሁሉ እውነት ነው ማለት አይደለም፣ በጣም ውስብስብ ነው እና እነሱን እንደ እግዚአብሔር ረዳ ይመስለኝ አንዳንድ ሰዎችን አማክራለሁ። ታች ድረስ ራሱ ሄጄ የዘጠነኛ ክፍል የሆኑ የአስረኛ ክፍል የሆኑ የአስራ ሁለተኛ ክፍል የሆኑ የታሪክ መምህራንን እንዲያጫውቱኝ የድሮ የምንላቸው አባቶቻችን በወቅቱ የነበሩ ከአባት ከአያቶቻቸው ታሪክን ሲሰሙ ከነበሩ ሰዎችም የጋዜጠኝነቱ በፈጠረልኝ እድል ተጠቅሜ ኢንተርቪው እያረኩኝ እየጻፍኩ እያስቀመጥኩኝ የጎደለንን ነገር ስላየሁት በራሴ ጓደኞች ዘንድ ያለን ክርክር ኢትዮጵያ ነበራት ኢትዮጵያ ናት ስትያቸው እንደው እንደሌላ ሀገር ተወላጅ እኔ የምልሽ እንደው ቢዋሽ ስላሉ አንዳንዴ እንደው ስለ ኢትዮጵያ ሀገርን ለመካብ ስለ ራስን ለማንቆለጳበስ አንዳንድ ጊዜ እንደው ቢዋሽስ ይህን ያለ ምን ዘምተው ስለምንድን ነው ስለኛ አይደለም እንዴ የቆለል ነው እንዴ ምነካችሁ እያልኩኝ በቃ እንደው ብቻ ዱላ ቀረሽ ክርክር ነበር የምናደርገው። ስለዚህ ጎደሎ እዛ ላይ ይታየኝ ስለነበረ እኒህ ትርክቶች እንደው እስኪ እንደዚህ አይነት ሳይድ እንዳላቸው መጽሐፍቶቹንም እየጠቆምን እያነበቡ እንደው ትንሽ ጥቂት ሰዎች 10 የሚሆኑ 5 የሚሆኑ እንደው ማስተማር መቀስቀስ ከቻልኩኝ በዛ ለኢትዮጵያዊነት ተስፋ የቆረጠው ህዝብ አሁን ቀላል አይደለም እና እንደው እንዲነቃቃ እኛን እያየም እንዲያዋጣ ዝም ያለውም እንዲነሳ በማሰብ ነው።
6: ግን እንደው ሳሊሳዊት በጥንት ኢትዮጵያውያን አርበኞች አንድነትና ድል ጠላት ተባሯል። ጥንት እናት አባቶቻችን ከፍተኛ ውድመት እልቂትን አይተው መስዋዕትነት ከፍለው እዚህ አድርሰውናል። ለመሆኑ ኢትዮጵያ በዚህ ወቅት ይህንን ድል መሸከም የሚችል አንድነትን የሚያጎላ ትውልድ አላት ማለት ይቻላል ትያለሽ?
2: የእኛ ትውልድ እንደምታውቂው በብዙ እንታማለን አይደለም? በተለይ በሀገር አንድነት ላይ ይሄ መቼም ብሔረሰብ ነፃ አውጪ ነኝ የሚለው እሳቤ ከመጣ ጀምሮ ያው ታምሰናል። በአንድ ጀንበርም የመጣ አይደለም እና በትምህርቱም በትርክቱም በሚዲያዎችም ሳይቀር ተደግፎ ስር የሰደደ ነገር ነው የሚታየኝ። ለዛ ጥያቄው ቢጠየቅ ትክክል ነው። እንደ ቀድሞ አባቶቻችን ለአንድነታችን የወደፊቱን አስበው ለልጆቻቸው ለሀገራቸው የከፈሉትን አይነት መስዋዕትነት የዛሬው ትውልድ ይከፍላል ወይ? ስለ አንድነትስ እንዲህ አይነቱን ነገር የሚሸክም ደንዳና ትከሻ አለው ወይ የሚል አንድምታ ያለው ጥያቄ ምሁራኑም ወጣቱም ራሱ እንደው ይጠይቃል። እንዴት ልለወጥ? እንዴት ልደግ? ለምን ድሀ ሆንን? የት ሄደን እንቀየር? ምን እንስራ የሚል እንደው ከየትኛውም ትውልድ በተሻለ ራስ ላይ የመስራት ነገርም ይታያል። መጥፎ አይደለም እሱ። ከድህነት ለመውጣት እንደ ሀገር ብቻ ሳይሆን እንደ ግለሰብ ያሉ ጥረቶች ናቸው የሚያበረታቱት እና እንደው በገደምዳሜው ድንድምም አድርጎ ይሸከማል ወይ እንዲህ ያደርጋል ወይ የሚለው ጥያቄ ከዛ በኋላ ብዙ አይነት ጦርነቶች ሀገራችን ላይ ተካሂደው አይተናል። እኛም በምናስታውሰው መቼስ አንዳንዴ እንደምታውቂው ከጠላት ከሀገር ውጭ ከመጣ ወራሪ ሀገርን ከሚደፍር ሃይማኖትን፣ ማንነትን፣ ባህልን፣ ነገን ከሚሰርቁ አካላቶች ጋር ተዋግቶ ሀገርን፣ ማንነትን፣ ባህልን ማስቀጠል መቻልና እርስ በርስ ደግሞ እየተባሉ ያው የቀድሞውም አላማ እሱ ነው። ቅኝ የተገዙ ሀገራቶች በሙሉ አንዱ ትሩፋት ተጥሎ የሚቀረው ተክለው የሚሄዱት ያው የእርስ በርስ ግጭቱ ነው። ከዚህ አኳያ ሲታይ እንደው ይፈረድበታል እሱ ወይ? መጥተው ሀሳቡን ዘርተው መሄዳቸው በራሱ ያው ዛሬ ድረስ ላለንበት ቀውስ ዳርጎናል ብዬ ነው የማምነው። 5 ዓመትም ቀላል አይደለም። ዞሮ ዞሮ ሀገሪቱን ባይቆጣጠሩም መምራት ባይችሉም ማስተዳደር ባይችሉም እያሸበሩና ሀሳባቸውን እየነዙ በቋንቋ ከፍለውም በቋንቋ ላይ የተመሰረተ ፌዴራሊዝምንም ሀገራችን ላይ ለመጀመሪያ ጊዜ የተከሉት እነሱ ናቸው እና አንድነቱ ቢበጠበጥ መሸከም ባይችል ዛሬ የሆነ ነገር ቢመጣ ላይ ቆም ይችላል ተብሎ ቢፈራ እኔም ጋረዋለሁኝ። ምክንያቱም በተገዛ ኖሮ የሚልም ትውልድ አለና።
6: ጥሩ ነጥብ አምጥተሻል። እንደው ግን አንዳንዶች እንዲህ ሲሉ ይደመጣል፣ ምናልባት የመሰረተ ልማት እንደ ልብ አለመስፋፋት፣ የትምህርትና የአሰራር ችግር ሲያጋጥማቸው ይህንን እንደው ለአፍ ያህል ይናገሩት ይሆን?
2: ብንገዛ ኖሮ ቅኝ ተገዝተው ተቀጥቅጠው ተገዝተው ከኢትዮጵያ የባሰ ድህነት ውስጥ ያሉ ሀገራቶችም እንዳሉ ማስታወስ ያስፈልጋል። እና መስራት እንጂ መገዛት ብቻውን ነፃ እንደማያወጣ ያስተምረው ያስፈልጋል። የሆነ ሆኖ ሳለ እንደው ይሄ የእርስ በርስ ጦርነትም ቢሆን እንኳን ሀገር ተወረረች ሲባል ግን ትታለንም ይሁን ያመነው እምነት አስገድዶንም ይሁን ያው ለጦርነት ወደኋላ የሚል ትውልድ ዛሬም ድረስ እንዳልፈጠርን ማየት ይቻላል። በእርስ በርስ ግጭቶቹ እና ፉከራዎቹንም ምኖችንም ስንሰማ አሁን ግብጽ ብትመጣ፣ አሁን እንትና ብትመጣ፣ አሁን እንትና ብትመጣ ከሀገሬ ጎን ነኝ የሚሉ የወጣቶችን ድምፅ መቼም አንቺም ትሰሚያለሽ ብዬ አስባለሁ። እና ደማችን ውስጥ የሆነ ነገር ያለ ይመስለኛል። ብዙም ተስፋ አልቆርጥም። እንደው አንድነቱን ለማስጠበቅ ስንባል ነው አንድ መሆን በራሱ በየሁላችንም ልብ ውስጥ የተለያየ ስያሜ እንዲኖረው ሆነና ትንሽ ተቸገርንና እሱ ነው የሚሰማኝ።
6: ግን እንደው ከውጭ ለሚመጣ ጠላት ኢትዮጵያውያን አንድነታቸው ጠንካራ መሆኑ ይታወቃል። በጋራ ይሰለፋሉ።
2: አዎ በጣም ሁልጊዜም ቢሆን ሆ ብሎ የመነሳት ልማድ አለን። በአንድነት ባንነሳ ኖሮ እንደው እንደ ዛሬ እንዳለንበት ሁኔታ ቢሆን ኖሮ ያን ጊዜ እንድል ማድረግ አይቻልም። እንዴትስ ተብሎ አንድ መሆናችን ሀገራችን ላይ ያለን አቋም፣ የጋራ እሴቶቻችን ላይ የምንይዘው አመለካከት አንድ ሲሆን ነው በአንድነት ሁሉንም ነገር መርታት፣ መሻገር፣ ማሸነፍ የሚቻለው።
6: ጋዜጠኛ

0: ወንጀል ሊሆን አይገባም እና ሁሉም ሰው ያለውን ስሜት ይገልጻል። ለአዲስም አይደለም አይደል የኖርንበት ነው። ግን ኢትዮጵያ የምትባል ሀገር ትውደም። እንዲሁም ከእንግዲህ በኋላ ኢትዮጵያ ለእኔ ምን አይነት ብሽ፣ አንድ ሰው ውድ ስላልሞላ ወይም ስለከፋሽ፣ ዛሬ እምባሽ ስለፈሰሰ እምባሽን የሚያብስልኝ አካል አላገኘሁም ብለሽ ስለተገፋሽ ብቻ ኢትዮጵያ እንዴት ትውደም ይባላል? ታዲያ ለማን ነው የምትጮሂው መልሰሽ? እንዴት ዳውን ዳውን ኢትዮጵያ ይባላል ብዬ ብሰለሰል ኖሯልን? ይህንን ጥያቄ እንግዲህ እኔም እንደዚህ አድርጌ ያሻገርኩት እና ዶክተር ምህረት ናቸው እንግዲህ እና ከእሳቸው ተነስቼ ነው እኔም ቪዲዮውን የሰራሁት እና ስለ ኢትዮጵያ ብለው ደግሞ ሽንጣቸውን ገትረው እንዴት ኢትዮጵያን እንደዚህ ትላለህ ብለው ደግሞ በሌላ ጽንፍ ቆሞ ደግሞ ዳውንም ይበላት አፕም ይበላት ለዚህ ነው እንግዲህ ከፍም ያርጋት ዝቅም ያርጋት ትውደምም ይበላት ዘላለም ትኖር ይበላት ሁለቱም ስለ ኢትዮጵያ ነው ድምፃቸውን ያሰሙት እና የሚጮሁት ሁሉ አያሳስቡም። ግን እንደው በዚህ ዘመን እርስ በርሳችን ፋታተን በምንባላበት የየቀን አጀንዳዎች እየተሰጡን ከጠላቶቻችን ጋር አብረን ሳናውቅ ጸጥ ብለን ሀገር ላይ የሚካሄደውን ነገር ልክ እንዳልተካሄደ ልክ እንዳልተሰራ ምናልባትም የመፍትሄ ሀሳቦችን ይኖራቸው ይሆናል። በተለይ ሊቃን ምንላቸው ምሁራን ምንላቸው አዋቂዎች ስለሌሉ ነው ወይም እያሉ ዝም ስላሉም አይደል? እንግዲህ ሶሻል ሚዲያውን ብታይ፣ ቴሌቪዥኖቻችን፣ መስኮቶቻችንን ብትመለከች ሁልጊዜ አንድ አይነት ሰዎች ብቻ እያመጣን የተሰለች ነው። ሀሳቦቹም ያጠነሰሉን ያደከሙን እኒያ ትክክለኛ አዋቂዎቹ የት ሄደው ነው? ስለምን ዝምታን መረጡ? ሀገር ከሞተች በኋላ ሀገር የሆነ ነገር ብትሆን በኋላ እንዲህ ስብርሳችን አንድ ነገር ሆንን ከተበታተንን በኋላ አለን ሊሉ ነው ወይስ እሳቱኛ ቤት አልደረሰም ነው ጥያቄው? ዝምታን ምና በሀገር እንዴት ይጨከናል? ስለዚህ ዝም ያሉትን ነው መፍራት። ያ በሌላ ጎኖ ዝም አትበሉ፣ ስለ ሀገር አውቁ፣ መፍትሄዎቻችሁን አምጡ፣ ሌላ ሀገር አላችሁ ሆይ እንደማለት ነው።
1: ሌላው መልእክት ካስተላለፍሽበት ነጥብ አንዱ የኢትዮጵያ ታሪክ የጦርነት ነው የሚለው በትችት ያቀረብሽበት ዝግጅትሽ ነው።
0: እሱም ጥያቄ እኔ እንደ ሁልጊዜ አብሰለስለኛሉ፣ አንዳንዴ ያናድደኛል። አላደል አንዳንድ ትርክቶች ይነገሩና ውሸት ሲደጋገሙ እውነት ይመስላል ይባል የለም። ልክ እንደዛ ሆነ። የኢትዮጵያ ታሪክ የጦርነት ታሪክ ነው። በቃ ጦርነት ብቻ ነው የምታውቀው ይላሉ። እንግዲህ 3000 ዓመት እድሜ አላት፣ ሲያልፍም የ5000 ዘመን ታሪክ አላት የምትባል ጥንታዊት ሀገር፣ ሌሎች ሀገራቶች የሌሏትን የጽሁፍ ቋንቋ ያላት ፊደል ያላት የራሷ የሰው ልጅ መገኛ የሆነች ሀገር በየትኛው ዘመኗ ነው ታዲያ ይህን ሁሉ ታሪክ የጻፈችው? በየትኛው ዘመን ደግሞስ? ወራሪዎቿ በመጡ ቁጥር ወይ የሚቀጥለው ትውልድ ሲመጣ እድሜ ልኳን ስትዋጋ ነው የነበረችው ይሉኛል ብላ ለጠላቶቿ ድንበሯን አስደፍራ ዛሬ ያስረከበችልንን ዛሬ ያሰጡንን ሁሉ ማስነጠቅ ነበረባቸው? ምን ማለታችን ነው? ሌላው ዓለም አውሮፓን ሁሉ ጠቅሻለሁ እዛ ቪዲዮ ላይ። እንዴ እንግሊዞች እኮ ነገስታቶቻቸውን እያረዱ ነበረ ንጉስ የሚቀይሩት። ግን እንግሊዝ ብትይዚ ግሬት ተብሎ ነው አደለ ራሳቸውን የሚጠሩት? ራሳቸውን ግሬት አድርገው ከዓለም የተለየ አድርገው የንጉሳዊ ስርዓታቸውን እስከዛሬ ድረስ እንግዲህ በምን መልኩ ለማስጠበቅ ወይም ያንን ክብር እንዴት አድርገው ሰጥተው እንደሚኖሩ እየተመለከትን ነው እንጂ ትናንትና ከሌ እንትናን አርዶ ታሪካችን ሁሉ የጦርነት ነው ሲሉ አትሰሚያቸውም። እንግዲህ ምንም ሳይቋረጥ ጦርነት ሲያደርጉ የነበሩ ህዝቦች ማለት ነው። እና ኢትዮጵያ ላይ ሲሆን ለምን ተለወጠች ወይም ለምን ለአንድነት ተደከመ? በቃ የአንድነት ፖለቲካ በሙሉ ሲወገዝ የምትሰሚው ኢትዮጵያ ውስጥ ነው። የተሰራብን ስራ ይሁን እንደው ምን እንደዚህ አይነት አርጊመንቶችን እናነሳለን? ደግሞ ይህ አርጊመንት እንደው ከኔ ቢጤ ካልተማረው እንደው ከጨዋው ምንም ከማያውቀው አርሶ አደር ምናምን ቢሆን አይደንቀኝም ነበረ። ከምሁራን በመጽሐፍቶቻቸው ሀገር ነገር እናስተዳድራለን ብለው ሀገር እየመሩ ካሉት ውስጥ እነዚህ አይነት ሀሳቦች ስትሰሚ እንግዲህ የኔ ትውልድ ምን ያርግ ታዲያ? የኢትዮጵያ ታሪክ በሙሉ የጦርነትም አይደለም። በጦርነት ያሳለፈቻቸው ወቅቶችም ደግሞ ተገዳ ገሚሱ ለአንድነት ጥቂት ዓመታት እኮ ነው። ኢትዮጵያ እኮ የቀይ ባህር አካልም ነበረች። እንዴት ያስተኛታል? ኢትዮጵያ እኮ ለመላ ጥቁሮች፣ ለመላ ጭቆናን ለሚጠሉ የሰው ልጆች ሁሉ ምሳሌ እኮ የነበረች ሀገር ነች። ስለዚህ የተለያዩ ነገሮችን እየፈጣጠሩ እንዲህ አይነት ትርክቶችን እየሰጡን እኛም እሱን እውነት አድርገን መኖራችን በበሉበት የሚጮሁት ተከፋይ ምሁራን ነው የምላቸው። እኔ በተለይ የእነሱን ነገር አያቀባብርም። ለልጆቻቸው ለልጅ ልጆቻቸው ማሰቡን የተውት ይመስላል። የውሸት ሪሰርች፣ ነገን ያላገናዘበ ትናንትን ሪፈር ያላደረገ ንግግርና ትርክት ሆን ተብሎ ሀገር ላይ መዘራቱ ትክክል አይደለም። ያው የዘሩትንም እያጨድን።
1: ካሲዮፒያ የምትባል የአንዲት ታዳጊ ሕፃን እናት መሆኗን የነገረችን ጋዜጠኛ ሳልሳዊት ባይነሳኝ ይመር ካሲዮፒያ ከክርስቶስ ልደት በፊት የነበረች

0: የአንዲት ኩሩ ኢትዮጵያዊት ንግስት ስም መሆኑን ነግራናለች። ሳልሳዊት በመጨረሻ በኢትዮጵያዊነት ተስፋ ባንቆርጥ ስትል እንዲህ መልእክቷን አስተላልፋለች።
1: እና በኢትዮጵያዊነት ተስፋ ባንቆርጥ፣ በቃ ሌላ መዳኛ የለንም። ሁሉን ነገር በመውደቅ እንዴ፣ ሰው እኮ አንዴ አደናቅፎሽ የሆነ ድንጋይ አልፈሽ ምንድን ነው መልሶ ከመታሽ አንቺ ነሽ እንጂ ድንጋይ አይደለም ተወቃሹ የሚባል ሴኝ አለ አይደለም? ልክ እንደዛ ነው። ሁልጊዜ ለምንድን ነው ከሁሉም ስህተት ራሳችን ሰርተ ነው ማለት በየግል እኔ የሰራሁትን ልጄ የሰራውን የልጅ ልጅ እየሰራን እየወደቅን ለመማር የምንፈልገው ለምን እንደሆነ አላውቅም። እና ያበድንበትም ዘመን ነበር። ጦርነት ውስጥ ገብተን እውነት መስሎን ተቀያይመናል፣ ተኮራርፈናል። ትክክል አይደለም። ይቅርታ ተጠያይቀን ባይሆን እንኳን ላለመድገም፣ በጦርነት ላለማለፍ እርስ በርሳችን መጠባበቅ አለብን። ለሀገራችን ማሰብ መትጋት አለብን። ዛሬም ከጠላቶቻችን ጋር የሚያብሩ የሀገራችን እስከዛሬ ድረስ የመጡት የራሳችንም ቢሆኑ በጦርነት የሚምጡ በምንም ይምጡ የሚቦካው የሚጋገረው ጎረቤቶቻችን ዙሪያ ነው። ሱዳን ትሄጃለሽ፣ እንትን ትሄጃለሽ፣ ከዛ በኋላ ትመጫለሽ ኢትዮጵያ፣ ከዛ ኤርትራ በረሃ ትወርጃለሽ ምናምን ነው። እስከ መቼ እንደዚህ እያለን እንቀጥላለን? እንደው ሌላው መንገድ ሴቱ ነው የሚለው ነገር ያሳስበኛል። በዚህ ሁሉ መካከል ደግሞ የብሔረሰብ ነፃ አውጪዎችን አምነን እና ተከትለን ሀገርን ከሞት እናድናለን ብዬ እኔ አላስብም። ስለዚህ ኢትዮጵያዊነት ይለምለምም፣ ኢትዮጵያዊነት ዳግም አገር ሽቶ እንደ ባየሩ ላይ እሱን የምንተነፍስ ሰዎች እንድንሆን ነው የምመኘው። ያው አንድ አባባል አለ፣ ኢትዮጵያ ለዘላለም ትኖር የሚባል። እኔ ክርስቲያን ነኝ፣ ለዘላለም ማንም እንደማይኖር አውቃለሁ። ግን ከቀና እምነት ተነስቼ ነው መሰለኝ ከፍቅሬ የተነሳ ኢትዮጵያ ለዘላለም እንድትኖር እወዳለሁ እና ኢትዮጵያ ለዘላለም ትኖር እልሻለሁ።
0: አድማጮች፣ የዛሬው ዝግጅቴ እስከዚሁ ነበር። ጋዜጠኛ ሳልሳዊት ባይነሳኝ ይመር ለሰጠችን ቃለ ምልልስ በዶቼ ቬለ ስም በማመስገን የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።
2: ይህ ዶቼ ቬለ ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን አስታወቀ። የፓርቲው ሊቀመንበር ዶክተር መረራ ጉዲና ፓርቲው የፖለቲካ ምህዳሩ እንዲሰፋና የእጩዎችን ደህንነት በማስጠበቅ ረገድ አስቻይ የምርጫ ሁኔታ እንዲኖር ለመንግስት የቀረበው ጥያቄ አጥጋቢ ምላሽ ባለመገኘቱ የምርጫው ነጻና ፍትሐዊ ሂደት ጥያቄ በማጫሩ ተሳትፎ መቀዛቀዙን ለዶቼ ቬለ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በክልሉ የ2018 ዓ ም የትምህርት ዘመን ከታቀደው አንድ ወር ቀደም ብሎ እንደሚያበቃ አስታወቀ። የዚህ ምክንያቱ የበጀት ችግርና የመምህራን ደሞዝ አለመከፈል ነው ሲል የትምህርት ቢሮ ገልጿል። አድማጮች፣ ስርጭታችን አበቃ። ደህና አምሹ። በደህና አደሩ።